ተመለሽ ማኒ እን የተሰጠሽ ለኛ ማኒ ያይቆብ በህልሙ ማኒን ያያት መሰላል ማኒን ያለ ማስታራቂ ማኒ እን አንቺ ነሽ ድንግል ማኒ ታማልደናል ጫኒ እንጆቿን ዘርክታ ማኒን ከቶረፍት የላትም ማ

ሽልኝ ሲባት ማኔ እን ከተፍነው የምትል ማኔ የሳድካን በቤቷኔን ያጣን ወይ ተስፋ ማኔን ወዳንቺ ጮሃለሁ ማኔ እን ሳዝነና ስገፋ ማኔ የበላይ ሰብን ማኔን ያዳንሽው ድንግል ማኔ ለኔ ማትንፈግኝ ማኔ